እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርብ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ክቡራት ሰማዕትና ካብዚ ቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ማሕበረኮም ህግደፍ ኣንጻር ተቓለስቲ ብዝመስረቶ ክሲ ተረቲዑ። ማሕበረኮም ህግደፍ ኣብ ሕቡራት መንግስታት ኣሜሪካ ከባቢ ሲያትል ኣንጻር 13 ንጡፋት ናይ ለውጢ ተቓለስቲ ኤርትራውያን መስሪትዎ ዝነበረ ክሲ ተረቲዑ። እቲ ፋይል ክዕጾ ቤት ፍርዲ ከም ዝወሰነ ኤርትራዊ ሓይሊ ዕማም መኸተ ትግረ ደባዊ ዜና ብ23 ነሃሰ 2016 ብዘውፅኦ መግለፂ ኣበሲሩ። እቲ መግለፂ ከምዚ ዝኣመሰለ ውድቀት ማሕበረኮም ህግደፍ ዘሐጉስ ምዃኑ ጠቒሱ፣ ሽርሕታት ስግረ ደባዊ ጭቆና ህግደፍ ግን ብተመሳሳሊ ኣገባብ ይኹን ብኻልእ ቀጻሊ ምዃኑ ክንዝንግዕ ኣይኮናን። መሰረት ዘይብሉ ክስታት ኣሊምካ ንተቓለስቲ ደንቢ ፍትሒ ኣብ ቤት ፍርዲ ኮለል ምባልን ዘይተኣደነ ገንዘባዊ ክስታትን ስነ ኣእምራዊ ተጽዕኖታትን ብምውራድን ናይ ተቓለስቲ ንፍትሒ ናይ ተቃውሞ ወኒ ምድኻምን ናይ ብድሆ ድምፂ ምልክትን ሓደ ካብቲ ሽርሕታት ስግረ ደባዊ ጭቆና እዩ ዝብል ንመጻኢ ዝምልከት መጠንቀቕታ ኣስፊሩ። እዚ ተረኺቡ ዘሎ ፈላም ዓወት ኣብ ልዕሊ ማሕበረኮም ህግደፍ እገዳ ዝተመቒርና ጎድኒ ንጎድኒ ግን መኸተና ኣንጻር ጭቆና ህግደፍ ብዝያዳ ምሕያል ክሓተና እዩ ዝበለ እቲ መግለጺ ስግረ ደባዊ ጭቆና ህግደፍ ብዅሉ ኣገባብ ኣብ ዝኾነ ግዜ ቁርባት ክንከውን ይግባአና ኢሉ። ናይቲ ስግረ ደባዊ ጭቆና ዓላማ በቲ ሓደ ወገን ነቲ ኣብ ዲያስፖራ ዝነጥፍ ዘሎ ናይ ለውጢ ሓይሊ ንምኽላፍ፣ በቲ ካልእ ወገን ድማ ነቲ ኣብ ውሽጢ ሃገር ዘሎ ህዝቢ ኣፈራርሕካ ንምድሃኹ ምዃኑ እውን እቲ መግለጺ ኣስፊሩ። ኣብ መወዳእታ እቲ መግለጺ መደባትን ውዲታትን ህግደፍ ንምስዓር ሰብኣውን ፋይናንስያውን ዓቕምን ሓባራዊ ቓልስን ዝሓትት ምዃኑ እቲ መግለጺ ኣገንዚቡ። ኩሉ መድያዊ ሽርሕታት ህግደፍ ንምብዳህ ዝሰፍሐ ሓድነት ሓይልታት ለውጢ ኤርትራ ንኽረጋገጽ ኣተሓሳሲቡ። ስግረ ደባዊ ጸቕጢ ህግደፍ ብዅሉ መልክዓቱ ንምቅዋሙን ንምስዓርን ዘዕላምኡ ሓይሊ ዕማም መኸተ ንስግረ ደባዊ ጸቕጢ ኣብ ሚያዝያ 2026 ብዝተዘርግሐ ጋዜጣዊ መግለጺ ሓይሊ ዕማም ከም ዝቖመ ድማ እቲ መግለጺ ኣዘኻኺሩ። ንምምክኻር ኢትዮጵያውያን ተዛዚሙ። ን45 መዓልትታት ብዛዕባ ዝተፈላለዩ ጉዳያት ዘተ ኣስታት 4,000 ካብ ኩሉ ኩርናዓት ዝተሳትፍዎ ኢትዮጵያ ትመክር ኣላ ኣብ ትሕቲ ዝብል ቴማ ኣብ ኣዲስ ኣበባ ኮንቨኬሽን ማእከል ዝተኻየደ ሰፊሕ ርክብ ብ22 ነሃሰ 2026 ተዛዚሙ። እቲ ኣኼባ 8 ዓበይቲ ኣጀንዳታት ዝነበርዎ ኮይኑ እቲ ዝነውሐ ግዜ ዝወሰደ ብዛዕባ መጻኢ ዋንነትን ምምሕዳርን ከተማ ኣዲስ ኣበባ ምንባሩ ተሓቢሩ። እዚ ተበጽሒ ዘሎ ምርድዳ ኣብ መጻኢ ኣብ ዝግበር ምምሕያሽ ሕገ መንግስቲ ምኽሪ ሓሳብ ኮይኑ ከም ዝቐርብ ኮሚሽነራት ናይቲ ዝያዳ 4 ዓመታት ነዚ ምምኽኻር ከዳሉ ዝጸንሑ ኮሚሽን ሓቢሮም። እቲ መስርሕ ኣዝዩ ጨቓጫቒ ዝነበረ ኮይኑ ካብቶም ኣብ ስምምዕ ተበጺሕሎም ዝተባህሉ ኣዲስ ኣበባ ዋና ከተማን ምቕማጥ መንግስትን ኦሮሞ ምቕማጥ ፌደራላዊ መንግስትን ዋና ከተማ ኢትዮጵያን ኮይና ነባሪኣ ድማ ብዝመረጾ ክመሓደር ዝብል ዝርከቦ ምዃኑ ተሓቢሩ። ኣብ ባንዴራ ብዛዕባ ዝግበር ምልክት ለውጢ ክግበር ኣብ ኢትዮጵያ ፕረዚደንት ዝምረጸሉ ሓድሽ ኣገባብ ክተኣታቶ፣ ኣገባብ ኣመራርፃ ቤት ምኽሪ ፌደሬሽን ቅየር፣ መሰር ርእሰ ውሳኔ ብሄራት ክሳብ ብግንጻል ዝብል ዓንቀጽ ክተርፍ ዝብሉ ከም ዝርከብዎ እውን ተጠቒሱ። እቶም ምንጭታት ከም ዝሓበርዎ ኣብ ምርድዳእ ዘይተበጽሓሎም ከም ኣፈላላይ ተመዝጊቦም ዝሓለፉ ዛዕባታት ምህላዎም እውን ተፈሊጡ። መስርሕ እቲ ምምኽኻር በብደረጅኡ ማለት ናይ 25 50 250 500 ድሓር ድማ ናይ 4,000 እናበለ ክካየድ ከም ዝጸንሐ ድማ ተሓቢሩ። ኣብዚ ርክብ ኩለን ክልላት ኢትዮጵያ ዝመረጽኦም ክውከላ እንከለዋ፣ ኣብ ትግራይ ዘሎ ምምሕዳር ግና ነቲ ምምኽኻር ኣፍልጦ ኣይሃቦን። ካብ ኣፍልጦ እቲ ብደብረጽዮን ዝምራሕ ክልላዊ መንግስቲ ወፃኢ ኣስታት 300 ተጋሩ ኣብቲ ምምኽኻር ከም ዝተሳተፉ ግና ክጥቀስ ጸንሐ እዩ። ኣብቲ መዛዘሚ ስነ ስርዓት ዘይካቶም ክዛተዩ ዝወርሑ ተወከልቲ ፕረዚደንት ታየ ኣጽቀ ስላሴ ወሲኽካ ላዕለዎት ሓለፍቲ መንግስቲ
ኢትዮጵያ ክሳተፉ እንከለዉ ናይ ቅድም ፕሬዚደንት ኬንያ አሁሩ ኬንያታ ኣብቲ ኣጋጣሚ ኩሉ መዳያዊ ኩነታት ኢትዮጵያ ዝምድናኣ ምስ ኬንያን ዝድህሰሰ ሰፊሕ መደረ ኣቕሪቡ ኣብቲ መደሪኡ ኣብዚ እዋን እዚ ኣብ ኢትዮጵያ ዘሎ ግጭታት ጠቒሱ እቲ እንኮ መዋፅኦ ኣብ ዙርያ ጠረጴዛ ምዝታይ ጥራይ እዩ ኢሉ አሁሩ ኬንያታ ኣብ ፕሮቶሪያ ብ2022 ኣብ መንጎ ፌደራል መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ዝተበፅሐ ሎሚ ግና ኣብ ገማግም ምፍራስ ዝርከብ ዘሎ ስምምዕ ካብ ዝሸምገሉ ሓደ ምንባሩ ይዝከር። ኢትዮጵያን ኣሜሪካን ወታደራዊ ስምምዕ ከቲመን ኢትዮጵያን ሕቡራት መንግስታት ኣሜሪካን ኣብ መዳያት እስትራቴጂያውን ፀጥታውን ከምኡ ውን ኣብ ኢንዱስትሪ ምክልኻል ርክብ ምግባር ኣብ ዝኽእል ሓፈሻዊ ናይ ትሕጋዝ ስምምዕ ከም ዝኸተማ ኣዲስ ስታንዳርድ ሓቢራ። ነቲ ስምምዕ ብወገን ኢትዮጵያ ዝኸተመ ብሜጀር ጀነራል ተሾመ ገመቹ ኣብ ሚኒስትሪ ምክልኻል ኢትዮጵያ ሓላፊ ወፃኢ ጉዳይን ንምትሕባርን ዝምራሕ ልኡኽ 1920 ነሃሰ 2026 ኣብ ኣሜሪካ ኣብ ዝገበሮ ናይ ስራሕ ምብፃሕ ምዃኑ ተፈሊጡ። እቲ ልኡኽ ኣብቲ ምብፅሑ ምስ ኣሜሪካዊ መዘንኡ ብራይን ጄይ ኣሊስ ምክትል ኣዛዚ ኣሜሪካ ኣብ ወታደራዊ ጉዳያት ኣፍሪቃ ከም ዘተየ እውን ተሓቢሩ። ኣብቲ ርክብ ክልቲኦም ወገናት ዝፀንሖም ወታደራዊ ዝምድናን ምትሕባርን ናብ ዝበረኸ ደረጃ ከብፅሕዎ ከም ዝተሰማምዑ ተጠቒሱ። እቲ ስምምዖም ትኩረት ካብ ዝገበረሎም ነጥብታት ብቐጻሊ ክልተኣዊ ናይ ሓባር ሃገራዊ ረብሓታት ምርግጋጽ ናይ ነዊሕ ግዜ ምትሕግጋዝ ዘውሕስ ምትእማን ምሕያል ዘተኣማምን ሰላምን ፀጥታን ንምውሓስ ብሓባር ምስራሕን ርግኣት ቀርኒ ኣፍሪቃ ኣብ ምውሓስ ምስራሕን ዝብሉ ከም ዝርከብዎም ኣብቲ ስምምዕ ከም ተጠቕሱ ድማ ተገሊጹ። ነቶም ልኡኻት ዝመርሑ ኢትዮጵያዊ ሜጀር ጀነራል ተሾመ ገመቹን ኣሜሪካዊ ኤሊሰን ኣብ ዘስምዕዎ ቃል ነቲ ዝበፅሕዎ ናይ ሓባር ስምምዕ ብቕልጡፍ ናብ እስትራቴጂያዊ ደረጃ ኣደይቦም ኣብ ግብሪ ከውዕልዎ ድልውነቶም ኣረጋጊፆም። ልኡኽ ኢትዮጵያ ንእግረ መንገዱ ዝተፈላለዩ ትካላት ጉዳይን ወታደራዊ ክፍልታትን ኣሜሪካ ተፅሒቡ ምስ ዝተፈላለዩ ሓለፍቲ ከም ዝተራኸቡ እውን እቲ ዜና ሓቢሩ። ኣብዚ እዋን እዚ ኢትዮጵያ ምስ ኣሜሪካ ኣብ ከምዚ ዝኣመሰለ ስምምዕ ምብፅሓ ነቲ ኣብ ዞባ ምብራቅ ኣፍሪቃ ዝረአ ዘሎ ኣሰላልፋ ክፀርዎ ይኽእል እዩ ብዝብል ናይ ብዙሓት መዛረቢ ኮይኑ ዘሎ እዩ። ኣሜሪካ ኢትዮጵያን ግብፅን ክሽምግልየ ትብል ኣላ። ላዕለዋይ ኣማኻሪ ፕረዚደንት ሕቡራት መንግስታት ኣሜሪካ ትራምፕ ሃገሩ ግብፅን ኢትዮጵያን ብዛዕባ እቲ ነዊሕ ዝዕድሚኡ ኣብ ምምሕዳር ፈለግ ኣባይ ዘለዎን ምስሓብ ከም ብሓድሽ ክትሽምግል ድልየት ከም ዘለዋ ዝሕብር ምልክት ምርኣያ ጠቒሱ። ሞሳድ ቦሎስ ላዕለዋይ ኣማኻሪ ፕረዚደንት ትራምፕ ኣብ ጉዳይ ኣፍሪቃ ዋሽንግተን ዲሲ ተቋሪፁ ዝፀንሐ ዘተ ኢትዮጵያ ግብፂ ሱዳንን ክትሕድሶን ቴክኒካዊ ደገፍ ክትገብርን ድልውቲ ምህላዋ ኣነፂሩ። ቦሎስ ግብፂ ኢንዲፐንደንት ንዝተባህለ ጋዜጣ ኣብ ዝሃቦ ቃል ተበግሶ ኣሜሪካ ከም ብሓድሽ ዝመፅእ ዘሎ ኣብ መንጎ ኢትዮጵያን ግብፅን ብዛዕባ ምምሕዳር ዓብዪ ሓፅቢ ሕዳሴ ኢትዮጵያ ዘሎ ዲፕሎማስያዊ ወጥሪ ኣብ ዝቐፅለሉ ምዃኑ ሓቢሩ። ኢትዮጵያ ንምህናፅ እቲ ሓፅቢ ከም ኣገዳሲ ቁጠባዊ ዕብየትን ሓይሊ ኤሌክትሪክን ዘውሕስ ኣገዳሲ ፕሮጀክት ከም ትወስዶ ኣስፊሩ። ንዝስተ ማይ ከይተረፈ ኣብ ፈለግ ኣባይ እትምርኮስ ግብፂ ከዓ ነዊሕ ግዜ ጀሚራ ብምህናፅ እቲ ዓብዪ ሓፅቢ ኢትዮጵያ ኣብ ታሕተዋይ ኣካሉ ኣብ ዘለዋ ሃገራት ክኸትሎ ብዝኽእል ኣልታዊ ሳዕብን ትሻቐል ከም ዝፀናሐት ኣብቲ ናይ ኣሜሪካዊ ዲፕሎማት ባሎስ ሓበሬታ ጠቒሱ። በዚ መሰረት ግብፂ ኣብ ኣመላልኣ ማይ ናይቲ ሓፅቢ ብፍላይ ኣብ ግዜ ድርቅን ምምሕዳሩን ዝምልከት ቀያዲ ናይ ሓባር ስምምዕ ክተም ክትፅውዕ ከም ዝፀንሐት ድማ ኣብቲ ዜና ተገሊጹ። ሱዳን ብወገና ካብ ናይ ግብፂ ዝተፈለየ ርእቶ እኳ እንተለዋ ኣካልቲ ዘተ ነይራ እያ። ምክንያቱ ሱዳን በቲ ናይ ኢትዮጵያ ሓፅቢ ምምላእ ብዝፍ

0: ኢትዮጵያን ኣብ ዞባና ኣብ ዘሎ ህልው ፖለቲካዊ ኣሰላልፋ ኣብ ተጸራሪ ጫፋት ተሰሪዐን ብፍላይ ኣብ ውግእ ሱዳን ነናተን ነጋሪት ዝወቕዓ ዘለዋ ሃገራት እየን። ፖለቲካዊ ጉጅለታት ሱዳን ኣብ ኣዲስ ኣበባ ኣኼባ ኣካይዶም። ፖለቲካዊ ምሕዝነት ሱዳን ኣንጻር ውግእ ብ21 ነሐሴ ኣብ ኣዲስ ኣበባ ኣኼባ ከም ዘካየደ ሱዳን መርበብ ሓበሬታ ታይምስ ሓቢራ። ናይቲ ኣኼባ ዓላማ መጻኢ ፖለቲካዊ እማሜታት ንምምዛንን ጀነራል ኣልቡርሃን ኣብ ዝቐረባ ንዝገበሮ ናይ ዘቤታዊ ዘተ መጸዋዕታ መልሲ ንምድላውን ምዃኑ እቲ ዜና ሓቢሩ። እቲ ምምኽኻራዊ ኣኼባ ሱዳናውያን ፍረምቲ ዲክለራሽን መትከላት ሰልፊ እስላማዊ ህዝባዊ ሱዳን ክፋላት ናይቲ ብሙባረክ ኣልፋዲል ዝምራሕ ሰልፊ ዕማን ካልኦት ሲቪላዊ ማሕበራትን ናብ ሓደ መኣዲ ዘተ ዘምፀአ ምዃኑ እውን ተነጺሩ። ጀነራል ኣልቡርሃን ብ14 ነሐሴ 2026 ኣብ ዘውፅኦ መፀዋዕታ ንዝኾነ ንሰላማዊ ዘተ ቅሩብ ዝኾነ ሱዳናዊ ፖለቲካዊ ኣካል ኣብ ሱዳን ድሕነታውን ፖለቲካውን ውሕስነት ከም ዝህብ ኣፍሊጡ እዩ። እዞም ንገዛ ርእሶም ናይ ዝኾነ ወታደራዊ ሓይሊ ኣካል ናይቶም ኣብ ሱዳን ዝዋግኡ ዘለዉ ከም ዘይኮኑ ዝገልጹ ኣብ ውሽጢ ሱዳን ዝካየድ ዘተ ናብ ሰላም ከብጽሕ ይኽእል ዶ ኣይክእልን ኣቐዲሞም ክመዝኑ ከም ዝደልዩ ኣፍሊጦም ኣለዉ። ተሳተፍቲ ኣኼባ ኣዲስ ኣበባ ኣብ ሱዳን ዘሎ ውግእ ኣብ ከመይ ደረጃ ከም ዝርከብ ግደ ናይ ወጻተኛታት ሽምግልናን ብዛዕባ ኣገዳስነት ቻርተር ኣብ ሱዳን ዝተኻየደ ሚልዮናት ዘመዛበለ ውግእ ኣብ መወዳእታ ንምብጻሕ ዝምልከት ሚዛን ኣካይዶም። ኣብዚ ኣኼባ ስሙድ ዝተባህለ ብናይ ቅድም ቀዳማይ ሚኒስትር ሱዳን ዓብደላ ሓምዶ ዝምራሕ ብዓብደል ዋህድ ዝምራሕ ሓርነታዊ ምንቅስቓስ ሱዳንን ኣብቲ ኣኼባ ዝተሳተፉ ኮይኖም ኣብ ሱዳን ዘተ ክግበር ኣይከኣልን ዝብል ስምዒት ከም ዘንጸባረቑን ተፈሊጡ። ብፍላይ እቲ ብዶክተር ሓምዶክ ዝምራሕ ምሕዝነት ቅድሚ እቲ ጀነራል ኣልቡርሃን ዝፅውዖ ዘሎ ኣብ ሱዳን ፖለቲካዊ ዘተ ምክያድ ዓለም ለኻዊ ሸምገልቲ ከም ዝሳተፍዎ ክረጋገጽን ብህጹጽ ሃገር ለኸ ምቁራጽ ተኽሲ ክካያድን ከም ቅድመ ኩነት ክሰፍር ከም ዝደሊ ተሓቢሩ።
1: ዘይወግዓዊ መገሻ ኦባሳንጆ ናብ መቐለ። ናይ ቅድም ፕሬዚደንት ናይጀርያ ኤሊሳንጉን ኦባሳንጆ ብ24 2026 ናብ ትግራይ ከተማ መቐለ ከም ዝበጽሐ ቤት ጽሕፈት ህዝባዊ ርክባት መንግስቲ ክልል ትግራይ ሓቢሩ። ምብጻሕ ኦባሳንጆ ኣቐዲሙ ብወግዒ ዘይተሓበረ ኮይኑ ክልል ትግራይ በቲ ድሕሪ ምብጽሑ ፈጺሙ ምስ ተመልሰ ዘውፅኦ መግለጺ እዩ ኣረጋጊጹ። ኦባሳንጆ ኣብቲ ርክቡ ምስ ዶክተር ደብረጽዮን ገብረ ሚካኤል ተራኺቡ ብዛዕባ ዘተ ፌደራላዊ መንግስቲ ኢትዮጵያን ክልል ትግራይን ዝቕጽለሉ ኩነታት ምፍጣር ዝምልከት ከም ዝተዘራረቡ እቲ ብወገን ትግራይ ዝወፀ መግለጺ ሓቢሩ። ኣብቲ ርክብ ናብ ዘተ ንምምላስ ብወገን ትግራይ ናይ ኢኮኖሚ ማዕቐብን ዕፅዋን ምልዓል ምቁራፅ ወታደራዊ ክባን ተፈጢሩ ዘሎ ወጥሪ ምርግጋእን ልኡላዊ ግዝኣት ትግራይ ናብ ንቡር ምምላስ ምምላስ ተማዛበልቲ ድሕንነቶምን ክብሮምን ብዝሓለወ መገድን ምምላስ ፖለቲካውን ሕጋውን መንነት ህወሓት ዝብል ቅድመ ኩነት ከም ዝቐረበ እቲ መግለፂ ጠቒሱ። ብወገን እቲ ድሕሪ ሓደ ክልተ ሰሙን ካብ ፌደራል መንግስቲ ኢትዮጵያ መልሲ ሒዘ ናብ ትግራይ ክምለስ እየ ከም ዝበለ ዝተነግረሉ ኦባሳንጆ ግና ብዛዕባ ናብ መቐለ ምብፅሑ ዝተዋሃበ መግለፂ የለን። እዚ መገሻ ኦባሳንጆ ናብ መቐለ ዝተኻየደ በቲ ሓደ ወገን ፌደራል መንግስቲ ኢትዮጵያ ብፍላይ ኣብ ዝሓለፉ 10 መዓልትታት ኣብ ዝተፈላለዩ ከባብታት ትግራይ መዓልታዊ ናይ ድሮን ደብዳባት ኣብ ዝካይደሉ ዘሎ በቲ ኻልእ ወገን ድማ ብወገን ትግራይ ህልውናና ኣብ መቓብር ብልጽግና እዩ ዝረጋገጽ ብዝብል ምስ ዕጡቓት ሓይልታት ፋኖን ኦሮሞን ካልኦትን ተቃወምትን ኣንጻር ብልጽግና ዝፈጠርዎ ጥምሮ ኣብ ዝለዓለ ደረጃ በጺሑ ኣብ ዝበሃለሉ ዘሎ እዩ። በዚ መሰረት ናብ ስምምዕ ፕሪቶርያ ተመሊስካ ሰላም ንምውሓስ ዘሎ ዕድል ጸቢብ ምዃኑ ናይ ብዙሓት ግምት እዩ።
0: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ተጠቃሚነት ወደቡን እኮ አህሊፍካ በመሃብ ዝረጋገጽ አይኮነን። በጽሕፈት ዜና ሰልፍ ዲሞክራሲ ህዝብ ኤርትራ ኣብ ዓለምና ነፍስ ወከፍ ሃገርናታ ተፈጥሮዊ ሃብትን ጂኦግራፊያዊ ቀማምጣን ኣለዋ። ህልውናኣ ዝረጋገጽ ብህዝባ እኳ እንተኾነ ብዝተፈላለየ መልክዓ ዝግለጽ ተፈጥሮዊ ሃብታን ጸጋኣን ከዓ ዕዙዝ ግደ ኣለዎም። ከም ሃገር ዘለካ ሃብቲ ንበይንኻ እትግልገለሉ ጌርካ ዝውሰድ ኣይኮነን። ምኽንያቱ ብዘለካ ሃብቲ ምስ ካልኦት ናይ ሓባር ረብሓን ሰላማዊ ርክብን ክትዛመድ ናይ ግድን ስለ ዝኾነ። እዚ ብናይ ካልኦት ጸጋ ጥራይ ምጥቃም ማለት ኣይኮነን። ዓለምና ብሕግታት ናይ ሓባር ውዕላትን ስምምዓትን ትምራሕ ኣብ ዘላትሉ ዘመን ብመትከል እንካን ሃባን ሃገራት ዘዘለወን ዓቕሚ ሒዘን ክጠቓቐማ ዘይስገር እዩ። ምስ ዕብየት ሃገራትን ምምጻእ መንግስታትን ዲፕሎማስያውን ፖለቲካውን ዝምድናታት መልክዓት ሒዙ ነጻነትን ልዑላውነትን ተዛመድቲ ሃገራት ብዘውሕሱ ሕግታትን ውዕላትን ተቓንዩ ሕድሕድ ተጠቃምነት ዘረጋግጽ ኣህጉራውን ዞናውን ትካላት ንኽቐውም ኣኽኢሉ። በዚ መሰረት ሃገራት ዓቕመን ኣወሃሂደን ንገዛእ ርእሰን ተጠቒመን ካልኦት ንምጥቃም ጸሚደን ኣብ ዝዋሰኣሉ እዋን ኢና ዘለና። ስለዚ ድማዮም ህዝብታት ንዕብየት ሃገሮምን ሃብቶምን ፈጣሪ ንዓና ፈጢሩ ንሕና ድማ ንሃገርና ፈጢርና እያ ክብሉ ዝስምዑ። ብኣንጻሩ ስሱዓት ናይ ካልኦት ሃብትን ልዑላውነትን ክምነዮም ዝረኣዩ። በዚ መንጽር ኢትዮጵያ እኹል ተፈጥሮዊ ሃብቲ ዘለዋ ሃገር ክንሳ ዘዝመጹ ስርዓታታ ኣብ ውግእን ህውከትን ስለ ዝጸምድዋ ካብ ድኽነትን ሕሰምን ኣይወጸትን። ዘይምውፃእ ጥራይ ዘይኮነ ካብዚ ጸገማ ንምውፃእ ኣብ ክንዲ ናብ ሰላምን ምትሕብባርን ምስ ጐረባብታ ናብ ህልኽን ዓመፅን ክትሽመም ምጽንሓን ምህላዋን ኣዝዩ ዘስደምም እዩ። እቲብዚ እዋን እዚ ብብልጽግና ኣንጻር ኤርትራ ዝቐርብ ዘሎ ሕቶ ተጠቃምነት ወደብ ዘይኮነ ኤርትራዊ ሃገርነት ደምሲስካ ናብ ግዛኣትካ ናይ ምእታው ምዃኑ ጉጉይ መገዲ ዝምድና ናይ መሓዝን ኣሉታዊ ዕብየትን ኣብነት ኮይኑ ዝጥቀስ ዘሎ እዩ። ራሕቲ ኢትዮጵያ ኸዓ ካብዚ ሓቂ እዚ ንምሕባእ ተጠቃምነትን ዋንነትን ደዋዊስካ ክትሕባእ ካብ ምፍታን ዓዲ ዋሉን። እቲ ኣገራሚ ኮይኑ ዘሎ ካልእ ትረኽቦ ነቲ መራሕቲ ኢትዮጵያ ኣፎም መሊኦም ብእውጅ ሕቶና ዓለም ለኻዊ ሕግታት ብዝፈቕዶ ወደብ ናይ ምጥቃም ዘይኮነ እንተ ብቦልየ እንተ ብባልየ ወደብ ዓሰብ ምውናን እዩ ዝብልዎ ዘለዉ ከጸባብቕሎም ዝፍትኑ ኤርትራውያን ወገናት ምህላዎም ኣነዋርን ዝኹንን ኮይኑሎ። እዞም በዚ ኣገባብ ምስ መንግስቲ ብልጽግና ብግሁድን ብስውርን ዝደናገጹ ዘለዉ ኤርትራውያን ይውሓዱ ይብዘሑ ብዘየገድስ ተግባራቶም ንሓርበኛዊ ቓልሲ ህዝቢ ኤርትራ ዝኽሕድ ስለ ዝኾነ ብዓንቶብኡ ክግታ ይግብኦ። ዝተፈላለዩ ኤርትራዊ ወገናት ኣብ ኢትዮጵያ ኮይንና ክንቃለስ ኢና ምባሎም መሰሎም ኮይኑ ንልዑላውነት ኤርትራን ሓድነት ህዝባን ኣብ ሓደጋ ዘውድቕ ቀይሕ መስመር ከይትጥሕሱ ሓደራ ብዝብል ክንገሮም ዝጸንሐን ምኽርን ማዕዳን ኣይኮነን ዶ ክቕበልዎ መሊሶም ዘጋድድዎ ዘለዉ ህንጡያት እዮም። ብድብድቡ ኢትዮጵያ ናፍ ደገ ባሕሪ ብዝምልከት ናብ ኤርትራ ዘቕረበቶ ሕቶ ቕቡል እዩ ዝብል ሸፋጥ ድምፂ ኣብዚ ወሳኒ እዋን ካብ ገለ መራሕቲ ምንቅስቓስ ኢና ባህልቲ ኤርትራውያን ምስማዕ ናይቲ ንህዝቢ ኤርትራን ናይ ለውጢ ውዳቤታቱን ጽበዮም ዘሎ ቓልሲ ክብደትን ኩሉ መዳይነትን ዘርኢ እዩ። ኣብዚ ኤርትራውያን መራሕቲ ውድባት ሰልፍታት ምንቅስቓሳትን ማሕበራትን ናይቶም ዝመዘዝዎም ኣባላት እምበር ውክልና ህዝቢ ኤርትራ ከም ዘይብሎም ክግንዘቡ ይግቦም።
እዚ ኤርትራ ኣብ ዝመረፆ ክምራሕ ዕድል ዘይረኸበ ምትካታ ዘይብሉ ዋና ልኡላውነቱን ሃገሩን እዩ። መንግስቲ ኢትዮጵያ ብዘተኣማምን ናብ ንቡር ተመሊሱ ልኡላውነት ኤርትራ ከም ዘኽብር ኣብ ዘረጋገጸሉ ብዛዕባ ኣጠቓቕማ ወደባት ዶ ብዛዕባ መሰል ተጠቃምነት ኣፍ ደገ ባሕሪ ዘየብለን ሃገራት ምዝራብ ከምቲ መርዓዊ ዘይሓዛስ ዓርኪ ሕዛ ዝበሃል ህውኽ ህርፋን እዩ ዝኸውን። ንሱ ጥራይ ዘይኮነ ብወገን ኤርትራውን ሕገ መንግስታዊ ህዝባዊ ውክልና ብዘለዎ መንግስታዊ ስልጣን ዝትግበር እምበር ዝኾነ ውዳቤ ኣዲስ ኣበባ ኸይዱ ኣብ ዘይምልከቶ ቃል ዝኣትወሉ ዛዕባ ኣይኮነን። ናይ ብልጽግና ዓመፀኛን ታሪኽ ዘዘንብዕን ሕቶ ንምርጓድ ነቲ ብምሉእ ተሳትፎ ጽንዓትን ትብዓትን ህዝብን ተጋደልትን ንኤርትራ ካብ መግዛእቲ ኢትዮጵያ ነፃ ንምውፃእ ዝተኻየደ መሪር ናይ 30 ዓመታት ብረታዊ ቓልሲ ከናእስዎም ጸንሑ ሎሚ ድማ ኣግሂዶም ጉጉይ ታሪኽ ዝተሰርሓሉን ኢትዮጵያውያን ዝደመይሉን ምዕራፍ እዩ ነይሩ ዝብል ክትሰምዖ ዘደንፁ ቓል ኤርትራውያን ኢና ካብ ዝብሉ ብርኢቶ ናይ ብልጽግና ብዝተጸግዑ ምስማዕ ክሳብ ክንደይ ኣቐንዛውን ብዓንተቡ ክኹለፍ ዝግብኦን ምዃኑ ዘማተ ኣይኮንን። ናይዞም ከምዚ ዝኣመሰለ ንቓልሲ ህዝብና ዘይምጥን ኣንፈት ሒዞም ዘለዉ ወገናት መንቀሊ ምናልባት ካብ ነፃነት ዶ እንታይ ተጠቒምና ኢና ብዝብል ዘየገናዝብ ስምዒት ዝተደፍአ ከም ዝኸውን ምግማቱ ኣየጸግምን። እንተኾነ ህዝቢ ኤርትራ ብሓፈሻ ካብ ኩሉ ዕድላቱን ጸጋታቱን ብፍላይ ከዓ ካብ ኣገልግሎት ወደባቱ ተጠቃሚ ዘይኮነሉ ምኽንያት ሃገሩ ነፃን ልኡላዊትን ስለ ዝኾነት ዘይኮነ ድሕሪ ነፃነት ህዝባዊ መሰረት ዘለዎ ቅኑዕን ውሕሉልን ምምሕዳር ብሰንኪ ዘይምርካቡ ምዃኑ ዘይስገር መሰረታዊ መርትዖ እዩ። ነፃ ቓልስና ድማ ነፃነት ኤርትራ ብናይ ግዳም ሓይልታት ተቓኒኻ ንድሕሪት ምምላስን ናብ ኢድ እቶም ብነፃነታት ዘይቀሰኑ ዓመፀኛታት ምርካባን ዘይኮነ ንህዝብና ዝምጥን ህዝባዊ ቅዋማዊ ብዙሕነታዊ ዲሞክራስያውን ትካላውን ስርዓት ክምስረት መዓንጣ ኸሸጥ ኣቢልካ ምቅላስ ጥራይ እዩ። ወደብና ኢትዮጵያ እንተዘይተጠቒማትሉ ቁጠባዊ ረብሓ የብሉን ዝብል ናይ ብዙሓት መዛረቢ ኮይኑ ዘሎ ሓቂ እዩ። ወደብና ዝጥቀመሉ ናይ ምስኣን ምኽንያት ኣብ ኤርትራ ኣብ ናይ ሓባር ተጠቃምነት ብዝተሰረተ ቁጠባን ጽቡቕ ጉርብትናን ብዝተቓነየ ፖሊሲ ዝምራሕ ምርጫ ህዝቢ ዝምርጭኡ መንግስቲ ስለ ዘየለ ምዃኑ ንዂሉ ርዱእ እዩ። ጥዑይ ምምሕዳር እንተዝህሉ ተጠቀምቲ ኽሳብ ዝመጽዎ ከይተጸበየ ንወደብና ተጠቐምሉ ብዝብል ክጽውዕን ክጉስጉስን እውን ንቡር ምዀነ። ብወገን ኢትዮጵያ ታሪኽን ህልዊ ኩነታትን ከየገናዘበ ዝዕንድር ካብ ዘቤታዊ ዕማሙ ዝሃድምን ኤርትራ ኸም እንመልሳ ሽሕ ካብ ሚእቲ ርግጸኛታት ኢና ዝብል ፈካር ሓይሊ ኣብ ስልጣን ምህላው እቲ ዓብዪ ዕንቅፋት እዩ። ስለዚዩ ድማ ናይ ሎሚ ቐዳምነትና ኣጠቓቕማ ወደብ ብዝምልከት ምስ ኢትዮጵያ ምዝታይን ምስምማዕን ዘይኮነ ኢትዮጵያ ዓለምለኻዊ ሕግታትን ቅድሚ ሕጂ ዝኸተመቶም ስምምዓትን ኣኽቢራ ኣብቲ ንድሕሪት ዘይምለስ ልኡላውነትና ክሳብ እትእመን ሓቢርካ ምቅላስ ዝኸውን ካብዚ ወፃኢ ኣብ ዘዝረኸብካዮ መድረኽ ብወደብና ክትጥቀሙ ጸገም የብልናን እናበልካ መብጽዓ ምእታው ንገዛ ርእስኻ ተጋጊኻ ንኻልኦቱን ምግጋይ እዩ ዝኸውን። ዝተፈላለዩ ወገናት ኣፍ ደጊ ባሕሪ ዘይብላ ሃገር ኣብ ጐረቤታ ሃገር ብዘሎ ወደብ ናይ ምጥቃም መሰል ከም ዘለዋ ክትንትኑ ይስምዑ እዮም። እንተኾነ እዚ እውን ኣህጉራዊ ሕግታት ብዘኽብር ናይታ ዋና ወደብ ሃገር ልኡላውነትን ግዛኣታዊ ሓድነትን ብዘይጥሕስን
ዞባዊ ምርግጋ ብዘይ ጸባ እህን ምህን ዝትግበር እምበር ዓንቀጻት ቈንጪልካ ብምውሳድ ወይ ኢጠዊኻ ብሓይሊ ዝረጋገጽ ኣይኮነን። እንተ ክምብርኩት ዘይክምብርኩት ኣማይ ንብጻሕ ከም ዝበሃል ኣብ መንጎ ወሃቢ ኣገልግሎትን ተገልጋልን ሃገራት ምትእምማንን ጽቡቕ ጉርብትናን ምፍጣር መሰረታዊ ቅድመ ኹነት ምዃኑ ክዝንጋዕ ኣይግባእን።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ